አልበርታ you are listening to the voice of ethiopia እንደምንከረማችሁ አድማጮቼ ሳኔ 13 2018 የቅዳሜ ማለዳውን ፕሮግራም ጀምረናል እስከ 9 ኤም እንዘልቃለን አሁን ምረጥላሁን ግባበለው ያለ ያዘምልናል ያንንም የሚከተለው ቢቢሲ ያለም ዜና ይሆናል ወደ ምረጥላሁን

0: ለአርብ ምሽት ያላችሁን የቢቢሲ አማርኛ ዘገባዎች እነሆ ይዘን ቀርበናል። በዛሬው ፕሮግራማችን በኦሮሚያ ክልል ችሎት ውስጥ ዳኛዋንና ባለቤቱን የገደለው ግለሰብ ራሱን ስለማጥፋቱ፣ በሐዋሳ ዩኒቨርሲቲ ታሪክ የመጀመሪያ ሙሉ የፕሮፌሰርነት ማዕረግ ያገኙትም ሴት እንግዳችን ናቸው።
1: አንዳንድ ቦታ ላይ ያሉ ሰዎች ረዳት ፕሮፌሰር እከሌ ምናምን እየተባሉ ሲጠሩ አያለሁ። ቦታው ከዩኒቨርሲቲ ውጪ ከሆነ ይሄ ማዕረግ ምንም ማለት አይደለም።
0: ጣሊያንን ያስቆጣው የፕሬዝዳንት ትራምፕ ንግግርን የተመለከተ ዘገባም ይዘናል። እንድትከታተሉን የአክብሮት ግብዣችን ነው። በኦሮሚያ ክልል ምዕራብ ሸዋ ዞን ወልመራ ወረዳ ሆለታ ከተማ ችሎት ውስጥ ዳኛዋንና የቀድሞ ባለቤቱን በመግደል የተከሰሰው ግለሰብ ራሱን ማጥፋቱ ተገለጸ። የሆለታ ከተማ አቃቤ ሕግ ጽሕፈት ቤት ኃላፊ አቶ ጫለሳ በቀለ ተከሳሹ ዛሬ ቀትር ላይ አዲስ አበባ ከሚገኘው ቅዱስ ጳውሎስ ሆስፒታል 3ኛ ፎቅ ራሱን ወርውሮ መግደሉን ለቢቢሲ ተናግረዋል።
2: ባለፈው አቅኖ በቀለ የሚባል ግለሰብ ከባለቤቱ ጋር ከተፋቱ ጋራ የሚነበት ክርክር ነበራቸው። ክርክራቸውን ከፍርድ ቤት ጋር ያላቸውን በቀጠሮ እየተመላለሱ ባሉበት ወቅት ለንብረት ክፍፍል ከፍርድ ቤት ጋር ቀጠሮ ያላቸው በዚህ ላይ በችሎት ላይ ባለቤቱንና በጊዜው የነበሩትን ዳኛውን ሴት ዳኛን በሽጉጥ ገሎ ካመለጠ በኋላ ራሱ ጥይት ራሱን ካወጋው በኋላ በፖሊስ ቁጥጥር ውሎ ከሆለታ ሆስፒታል ወደ ጳውሎስ ሪፈር ከተባለ በኋላ እዛ የሆለታ ከተማ ፖሊሶች በተራ እየጠበቁና እያስታመሙ ባለበት ጳውሎስ ሆስፒታል 3ኛ ፎቅ ላይ ነበረው። በሕክምና ክትትል ላይ ያለ ዛሬ ሁለት በ12/10/2018 ማለት ነው ከቀኑ ወደ በግምት ወደ 7 ሰዓት አካባቢ የሆነ መስለኝ የምሳ ሰዎች ወዲና ወዲህ በሚወጡበት ጊዜ ይህችን አጋጣሚ ተጠቅሞ ይመስለኛል እንደ ኢንፎርሜሽን እንደተሰጠኝ እና ከፎቅ ከ3ኛ ፎቅ ራሱን ወርውሯል ማለት ነው። ህይወቱ እንዲያልፍ ሆነዋል ማለት ነው።
3: ወዲያውኑ ነው ህይወቱ ያለፈው?
2: ወዲያውኑ ያለፈው። አዲስ አበባ ፖሊስን ደርሶት እና እዚህ ያው መርማሪዎችን ፖሊስና አቃቤ ህግም ተልኮ ነገሩን ወዲያውኑ እንደደረሱት እና ህይወቱ እንዳለፈ ነው ፖሊስ እንደተሰጠኝ ማለት ነው።
3: እሱ ይታከምበት የነበረው ክፍል ረዳቶች፣ ነርሶች ወይ ጥበቃ አልነበረም በወቅቱ?
2: ያን ሰዓት ያው ክትትል ሲያደርግ ነበረ። ክትትል እያደረገ ባለበት ያው ወጥቶ ቤተሰቦቹ ወስዶ ሌላ ቦታ ማሳከም ይችላሉ የሚል ኢንፎርሜሽን እንደተሰጠው ነው። ምክንያቱም ያው ተኝቶ ማከም ከዛ በታች ስለሆነ ህመሙ ትንሽ እንደተሻለ ለቤተሰቡ ተነግሮት ነበረ እና በዛን ሰዓት ሐኪም መኖርና ለማኖሩ በግድ ኢንፎርሜሽን ለም ግን ተነግሮት ነበረ። ቤተሰቡ የሚያስታምት ቤተሰቦች እዛ ያሉትን ከዚህም በኋላ ወስዳችሁ ማሳከም ትችላላችሁ ነው። ከመተኛት ወደ ትንሽ እንደተሻለ ነው የተነገረኝ።
3: ተመላላሽ ሆኖ መታከም ይችላል ነው ሌላ ቦታ?
2: አዎ ተመላላሽ ሆኖ መታከም ይችላል እንደማለት ነው። እንደዛ ነው የተነገራችሁ።
3: ምን ነበር ጉዳቱ?
2: ጉዳቱ ሆዱ ላይ ነው። ከዚህም በፊት በጥይት ራሱን እንደመታ ነው። ራሱን ያው ዛኛውንና ባለቤቱን በጥይት ከገደለ በኋላ ልክ ከፍርድ ቤት ውጪ ወጥቶ ራሱን በጥይት ስለመቶት ያን ደም ሲፈስ ነበረ። ወዲያውኑ ሆስፒታል ተወሰደ። ያው እየታከመ ባለበት ይኸው ጉዳት ደርሶበታል። የሆዱ ላይ በጥይት ተመቷል ማለት ነው።
3: በሆስፒታል እያለ ምናልባት መረጃው ካለት ያለው ነገር አለ? ተጸጽቶ ነበረ? በፈጸመው ተግባር ይናገር የነበረው ነገር ነበረ?
2: ኢንፎርሜሽን አልተሰጠኝም በዚህ ላይ።
3: እሺ፣
2: መጸጸቱንና ለመጸጸቱ የተሰጠኝ ነገር የለም።
3: እሺ፣ በጣም አመሰግናለሁ ስለሰጡን ማብራሪያ።
0: በወንጀሉ ላይ እንዲሁም ግለሰቡ እንዴት ሽጉጥ ወደ ፍርድ ቤት ይዞ ሊገባ እንደቻለ ፖሊስ ምርመራ ሲያካሄድ ቆይቷል። ሕክምናውን ሲያጠናቅቅም ፍርድ ቤት ይቀርባል ተብሎ ሲጠበቅ ነበር። ተከሳሹ 2 ሚስቶች የነበሩ ሲሆን ከሁለቱም ጋር ፍቺ ፈጽሞ በንብረት ክፍፍል ጉዳይ ክርክር ሲያደርግ ቆይቶ የፍርድ ቤቱን ውሳኔ በመቃወም ነበር ባለቤቱንና ዳኛዋን እዚያው የገደላቸው። በፍርድ ቤት ችሎት ውስጥ ከገደላት ሚስቱም ልጆች እንዳሉት ተገልጿል። የዛሬው እንግዳችን በሐዋሳ ዩኒቨርሲቲ ታሪክ የመጀመሪያዋ የሙሉ ፕሮፌሰርነት ማዕረግ ያገኙ ሴት ናቸው። ሙሉ ስማቸው ፕሮፌሰር አቻሜለሽ ገብረ ጻድቅ ተክለ ይባላሉ። ትውልዳቸው ቀድሞ ሲዳሞ ይባል በነበረ ክፍለ ሀገር ክብረ መንግስት በመትባል ከተማ ነው። ዘመናቸውን በሙሉ በትምህርትና ምርምር ነው ያሳለፉት። ፕሮፌሰር አቻሜለሽ በዓለም አቀፍ ደረጃ ስመጥር የስነ ምግብና የእናቶችና ህፃናት ጤና ጉዳዮች ተመራማሪ ናቸው። ከ50 በላይ የጥናት ወረቀቶችን በእውቅ የዓለም አቀፍ ጆርናሎችም አሳትመዋል። ለዛሬው የአካዳሚክ ማዕረጎችን የተመለከቱ ወጎችን አጋርተውናል። ምሩ ፕሮፌሰር ለመሆን ምን ያህል ድካም አለው የሚለውን ከመመለስ ይጀምራሉ።
1: ተመራማሪና መምህር ሆነ ስትኖር የሚሰጥ አካዳሚክ ራንክ ነው። መጀመሪያ ረዳት ፕሮፌሰር ይሆናል፣ ከዛ ተባባሪ ፕሮፌሰር ይሆናል፣ ከዛ ሙሉ ፕሮፌሰር ይሆናል። ያ ማለት ምንድን ነው? ያው ራሱን ችሎ ሙሉ ለሙሉ ምርምርን ለመስራት የሚያስችለውን ደረጃ በብቃት ተወጥቶታል ወይም ችሏል ብለን ስንል ከዛ ሳይንቲስት የምንለው አይነት ማዕረግ አለ አይደል? አሁን ሳይንቲስት የሚባለው ምርምርን ኢንዲፔንደንት የሚሰራ ኢንዲፔንደንት ሪሰርቸር የሆነ የሚለው ላይ ነው። ስለዚህ ልክ ይሄኛውም ለመምህራን ልክ ነው፣ ለመምህራን የሚሰጥ ነው። መምህራንም ሆኖ ደግሞ በምርምር ዘርፍ ላይ ለሚሰማሩ ከዛ በኋላ በደረጃ የሚገኝ ነው እና የመመዘኛዎቹ ነጥቦች ናቸው። አንደኛ በአንዴ አይደለም ሙሉ ፕሮፌሰር የምትሆነው፣ ከረዳት ተነስተ ከረዳት በኋላ ለተባባሪ ፕሮፌሰርነት 4 ዓመት ታገለግላለህ። ከዛ እንደዛው ልክ ሙሉ ፕሮፌሰር ስትሆን እንደሚፈለገው ማርክ ደግሞ የተለያዩ ነጥቦች ለተባባሪ ፕሮፌሰር ስትሆን ይሄን ማሟላት አለበት፣ ኮሚኒቲውን በዚህ ያገለገለ፣ ይሄን ያህል የሰራ፣ ይሄን ያህል የምርምር ህትመቶችን ያገኘ ተብሎ የራሱ የሆነ ብዙ ነጥቦች አሉ የሚቀመጡለት ማለት ነው። እና ከዛ ተባባሪ ኮንክ በኋላ ደግሞ ከተባባሪ ወደ አሁን ወደ ሙሉ ፕሮፌሰርነት ለመምጣት ሚኒመም 6 ዓመት መስራት ይጠበቅብሃል። 6 ዓመት መስራቱ ብቻ ሳይሆን የሚቀመጡት ነጥቦች ብዙዎቹ በቀላሉ የሚደረስባቸው አይደሉም፣ እንደ ክራይቴሪያ ወይም እንደ ፓራሜትር። እነዛን ለማሟላት የምታደርጋቸው ውጣ ውረዶች፣ የምትወርዳቸው የምትወጣቸው ነገሮች ያው ማክሲመም ስለሆነ በዚህ አሁን አስተማሪ ሆነ በዩኒቨርሲቲ ቆይታ ከቆየ የምታገኘው የመጨረሻው የእድገት ደረጃ ስለሆነ የሚሰጠው ደስታ አለ፣ ግን ውጣ ውረዱ ብዙ ነው። ወደ ነጥቡ ከሚሄዱ በፊት ይሄን ያደረገ ይባላል። ለምሳሌ በቀላሉ 6 የፒኤችዲ ተማሪዎችን ያስመረቀ ይላል፣ ወይም ደግሞ 20 የማስተርስ ተማሪዎችን አማክሮ ያስመረቀ ይላል። እንደገና ደግሞ 8 ነጥብ ያገኘ ይላል። 8 ነጥብ የሚለው የምርምር ህትመቶቹን 8 ነጥብ ለማግኘት የረጅም ዓመት ህትመቶች ያስፈልጓል። ህትመቱ ደግሞ የሚመጣው ምርምሩ ላይ ተሳትፈ በምርምር እየሰራ ሰርተህ አይቆምም። ከሰራህ በኋላ የሰራሃቸው ውጤቶች ደግሞ ለሌላው የሳይንቲፊክ ኮሚኒቲ እያጋራህ እያሳተምክ 8 ነጥብ ማግኘት ማለት በፊት 6 ነበር። 6ቱም ከባድ ነበር፣ ብዙ ሰው አይገባበትም። አሁን ደግሞ እንዳይደረስበት ይመስላል 8 አድርገውታል።
3: ለዛ ይሆን ፕሮፌሰር አንዳንዴ አሁን ዩኒቨርሲቲ ማውቃቸው 20 ዓመትም ከዛ በላይ የሚያስተማሩ ወይ በተባባሪነት ወይ በረዳት ፕሮፌሰርነት ሆነው ለምንድን ነው ሙሉ ፕሮፌሰር ያልሆኑት የሚል ጥያቄ ይፈጠርብኝ ነበር።
1: ሂደቶቹን አሉ እኮ ጡረታም ይደርሳል ይሄንን ሳይሞላ። እነዚህ ነገሮች የሆኑት ማለት አንዳንድ ጊዜ ሰው ዝም ብሎ እንዳያገኘው አይ ቲንክ ለማዕረጉም እንደው ቀላል ተብሎ ሁሉም ሰው የትምህርት ፕሮፌሰርም እንዳይሆን ይሆን አላቅም። ለምን እንደዚህ የዚህን ያህል ከባድ እንዲሆን እንዳደረጉት እኔ የሆነ ለመናገር አላቅም። ሲምፕሊ አካዳሚክ ፕሮሞሽን ነው። በቃ በጣም ብዙ ኤግዞስት እንድታደርግ ያደርግሃል። ለዛ ነው ሴሌብሬት የሚደረገው።
3: በጣም ደስ ይላል።
1: ጥያቄው
3: ለምሳሌ ሰላም አቻሜለሽ ብዬ ብጠራውት ሙሉ ፕሮፌሰር ከሆኑ በኋላ ትንሽ ቅር ይሎታል?
1: እውነት ለመናገር እኔ አይለኝም። እንትን ከሆነ ነው የሚለኝ። ለምሳሌ ቦታው ይወስነዋል፣ ምጠራኝ ቦታ።
3: እሺ፣
1: ለምሳሌ አካዳሚክ አካባቢ ላይ አሁን ዩኒቨርሲቲ ኮሚኒቲ ውስጥ ሆነ ዩኒቨርሲቲ ውስጥ በስራ በፎርማል ስብሰባዎች ላይ ወይ በሆነ ቦታ ላይ ቢሆን ለምን እላለሁ። ለምን ማለት ተሟልቶ መጠራት አለበት። ጀስ ደግሞ ከቢሮ ውጭ ግን ኤኒዌር አግኝታ ደግሞ ብጠራኝ አሁን ብዙ ሰው አሁንም በስሜ ነው የሚጠራኝ፣ ምንም ቅር አይገኝም። እንደውም እንደዛ ሲሉ ልክ የሆነ ወደ ዳር ያደረጉኝ ያህል ይሰማኛል። ብዙ ፍሬንድሊ አይሰማኝ ማለት ነው። ግን እንትን አይደለም፣ አንዳንድ ሰው ሴንሲቲቭ ነው። እኔ በዛ ሴንሲቲቭ አይደለሁም። እንደውም አሁን እኔ ብዙ ማልደግፈው አሁን አንዳንድ ቦታ ላይ ያሉ ሰዎች ረዳት ፕሮፌሰር እከሌ ምናምን እየተባሉ ሲጠሩ አያለሁ። ቦታው ዩኒቨርሲቲ ውጪ ከሆነ ይሄ ማድረግ ምንም ማለት አይደለም። የሚሰራው ቦታ ዩኒቨርሲቲ ውስጥ ነው። የምክር ቤት ተወዳዳሪዎችን አያለው። አንዳንድ የረዳት ፕሮፌሰር ወይም ፕሮፌሰር ወይ ተባባሪ ፕሮፌሰር ከሌ ምናምን ተብሎ ኖ ያ አፕሮፕሬት ነው ብዬ አላምንም። ሆነን ለመናገር
3: ለምን ያነሳሁት አሁን በሚዲያም ላይ ብዙ ሰዎችን ቃለ መጠይቅ እናደርጋለን እና አንዳንድ ጊዜ ዶክተር ሳንል በቀጥታ ስማቸው ስንጠራቸው አንዳንዶቹ ቁጣቸውን ይገልጻሉ፣ አንዳንዴ ደግሞ ገና ፒኤችዲ እየተማሩም እጩ ዶክተር ማለት ዝንባሌ ሚዲያ አካባቢ አለ። የክብርም የተሰጣቸው ዶክተር በሉን ይላሉ አንዳንዴ። እና ይሄ ብዥታ ስላለ ምንድን ነው ከዛ ስም ጋር መቆራኘት አሁን ይገለጹ ሊን ድካም ስላለ ይሆን ሰዎች ቅርም ይላቸው በስማቸው ሲጠሩ ሚል ነገር ተፈጥሮብኝ ነው።
1: የነሱን አላቅም፣ ግን እኔ የሚመስለኝ ዝም ብዬ ግን አስተያየቴን ስነግር እውነት ለመናገር አሁን አካዳሚክ ላይ ያሉ ማዕረጎች ድሮ የሚሰጣቸውን ሪስፔክት አጥተዋል። ግን ሰዎች በዛ ልክ ለምን ሴንሲቲቭ ይሆናሉ? ምነው ስሙን እንደ እንትን ባሊ የሚያደርጉበት ወይ ነው ብቻ የሚመስለኝ። ፖለቲካ ውስጥ ያለ ሰው ረዳት ፕሮፌሰር ተባለ ፕሮፌሰር ተባለ ምን ይሰራለታል? ያ እኮ አካዳሚክ ብዙ ጊዜ ወንዶች ናቸው። ወንዶች ያው
3: የኢጎ ጉዳይ ሆነ
1: አለ ይፈልጋሉ። ይሄ ናችራል ነው፣ ማንፈርድባቸውም። ግን እኔ ከዩኒቨርሲቲው ማህበረሰብ ከወጣ በኋላ አያማቸውም የለሽ
3: ስለዚህ አቻሜለሽ ነይ ቡና ጠጪ ቢሉሽ ቅር አይለሽም? የግድ ፕሮፌሰራቸው
1: ምንም ምን ሲጀመር አልገልጽም። ይገርምህ እኔ ዶክተርም ተባባሪ ፕሮፌሰርም ሆኜ ብዙ አመት ኖሬ ያለው አ እኔ አንድ ኖቢያር ካረገልኝ ነገር ብዬ ማስበው ብሞት ከሌ በቃት እኔ እኮ ዶክተር ነኝ እኮ ምናምን ብዬ አላውቅ። ሰፈር ውስጥ አሁን ሰዎች አብዛኛው ሰው እንግዲህ የተወሰነ ሰው ይወቀኛ ይወቀኛ አላውቅም እንጂ አብዛኛውን ሰው እንደ ማንኛውም የማህበረሰቡ አካል ሆኜ ነው ማገኛቸው። ሰው ቅማቸው የሚደርስ ብዬ ነው ሲቀሩ የማቸው የሚደርስ ብለው ነው። አንዳንድ የሚያቀኝ ሰው መቶ እንደውም እንደዚህ ምናምን ሲል ሁሉ ደነግጣሉ። ምክንያቱም እንዲፈሩ ወይም እንዲያርቁኝ ወይም ደግሞ የተለየ ነገር ከኔም እንዲጠብቁ ሰዎችን ስለማልፈልግ እንደነሱ ሆኜ መኖርን ስለሆነ መመርጠው ሌላ ቦታ ላይ ይሄን ስም አልጠቀመውም ልልህ ነው።
0: አድማጮች አሁን ደግሞ የመሸጋገሪያ ዜናዎችን ላሰማችሁ። በኒጀር አየር ማረፊያ ላይ ታጣቂዎች ባደረሱት ጥቃት 35 ሰዎች ተገድለዋል። ጥቃቱ በአምስት ወራት ውስጥ ሁለተኛ መሆኑ ተነግሯል። በዩክሬን ጥቃት ሳቢያ ጥቁር ጋዝ የቀላቀለ ዝናብ እየጣለ መሆኑን የሞስኮ ነዋሪዎች ተናግረዋል። ጥቃቱ ጦርነቱ ከተጀመረ አንስቶ ዩክሬን በሞስኮ ላይ ካደረሰቻቸው ጥቃቶች የከፋው ሲሆን በጥቃቱ 17 ሰዎች ተጎድተዋል። እንግሊዛዊቷ ተዋናይት 208 ሚሊዮን ዶላር የሚያወጣ አደንዛዥ እጽ በማዘዋወር ተከሳለች። የ34 ዓመቷ ተዋናይት ሜት የተባለውን አደንዛዥ እጽ ለማዘዋወር በመሞከር ክስ ሲድኒ የሚገኝ ፍርድ ቤት ቀርባለች። በዚህ ክስ ከፍተኛው ፍርድ የእድሜ ልክ እስራት ነው። ዜናዎቹ እነዚህ ናቸው። ኦባማዎች በፕሬዝዳንታዊ ማዕከል ምርቃት ላይ ከትራምፕ ውጪ ሶስት የቀድሞ መሪዎችን ጋብዘዋል። አጭር ዘገባ አለን።
3: ባራክና ሚሼል ኦባማ በፕሬዝዳንታዊው ማዕከል ምርቃት ላይ ከዶናልድ ትራምፕ ውጪ ሶስት የቀድሞ የአገሪቱን መሪዎችና ባለቤቶቻቸውን ጋብዘዋል። ፕሬዝደንት ትራምፕ አለመጋበዛቸው አነጋጋሪ ሆኗል። ኦባማ ፕሬዝደንሻል ሴንተር የተባለው ማዕከል ሲመረቅ ጆርጅ ቡሽ፣ ቢል ክሊንተንና ጆ ባይደን ከነ ባለቤቶቻቸው ተገኝተው ነበር። ዶናልድ ትራምፕ ግን አልተጋበዙም። ቢቢሲ ስለ ጉዳዩ ከዋይት ሀውስ ምላሽ ጠይቋል። ባራክና ሚሼል ኦባማ የከፈቱት ማዕከል ሚውዚየም፣ ቤተ መጻሕፍትና የትምህርት ተቋምን አጣምሮ የያዘ ነው። ጥንዶቹ በዋይት ሀውስ ላሳለፉት 8 ዓመታት መታሰቢያ እንደሚሆንም ተገልጿል። እጅግ ተወዳጅ እንደሆኑ የሚነገርላቸው ባራክ ኦባማና ሚሼል ኦባማ ለረዥም ጊዜ ከፕሬዝደንት ዶናልድ ትራምፕ ጋር ሰጥ አገባ ውስጥ ቆይቷል። ማዕከሉን ያስገነቡት ዋይት ሃውስ ከመግባታቸው በፊት ሊኖሩበት በነበረ አካባቢ ነው። የምርቃት ስነ ስርዓቱ ሲከናወን የቀድሞው ፕሬዝዳንት ባራክ ኦባማ ማዕከሉ ደማቅና ማህበረሰባችንን የሚዘክር እንዲሆን እንፈልጋለን፣ ጥበብ፣ ሙዚቃና ስፖርት የምንጋራበት እንዲሁም እርስ በርስ የምንማማርበት ይሆናል ብለዋል። ሚሼል ኦባማ በጥልቅ ስሜት ውስጥ ሆነው ስለ ባለቤታቸው ዓለምን ጉድ ያሰኘ ንግግር አድርገዋል። ባራክ ኦባማም በዚህ ስሜታዊ ሆነው ታይተዋል። ጥንዶቹ ዶናልድ ትራምፕን በስም ባይጠቅሱም የአሁኑን አስተዳደር ከመወረፍ ወደ ኋላ አላሉ። የቀድሞዋ የጀርመን መራሄተ መንግስት አንግላ ሜርክል እና የቀድሞ የካናዳ ጠቅላይ ሚኒስትር ጀስቲን ትሩዶ በዚህ ማዕከሉ መክፈቻ ስነ ስርዓት ላይ ታድመዋል። ጄኒፈር ሃድሰን፣ ክርስቲና አጉሌራ፣ ጆን ሌጀንድ፣ ኮመን እና ሌሎችም እጅግ ዝነኛ ድምፃውያን በመክፈቻው ስነ ስርዓት ላይ ሙዚቃ አቅርበዋል። የአሜሪካ ፕሬዝደንቶች ከስልጣን ሲወርዱ ቤተ መጻሕፍት የመክፈት የቆየ ልማድ አላቸው። ኦባማዎች የከፈቱት ማዕከል ቅርጫት ኳስ መጫወቻ፣ የሙዚቃ ስቱዲዮ እና ሌሎች መዝናኛዎችንም የያዘ ነው። ማዕከሉ ለህዝብ ፓርክነት በተመደበ ቦታ ላይ መሰራቱ ተቃውሞ አስነስቶ ነበር። እንዲሁም የፍርድ ቤት ክርክርም ነበረበት። ቱሪስቶችን ወደ ቺካጎ ሊስብ ይችላል በሚል በአዎንታዊ መንገድ ማዕከሉን የተመለከቱም አሉ። ማዕከሉ ወደ 850 ሚሊዮን ዶላር እንደወጣበት ተነግሯል።
0: ፕሬዚዳንት ዶናልድ ትራምፕ የጣሊያኗ ጠቅላይ ሚኒስትር ፎቶ እንድንነሳ ለምናኛለች ማለታቸው ቁጣን ቀሰቀሰ። ይሄው ነው ትራምፕ በቡድን 7 አባል አገራት ስብሰባ ወቅት የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ፎቶ ለመነሳት እንደለመኗቸው ለጣሊያን ቴሌቪዥን ከተናገሩ በኋላ ነው። በዚህ ምክንያት የጣሊያን የውጭ ጉዳይ ሚኒስትር ወደ አሜሪካ የሚያደርጉትን ጉዞ ሰርዘዋል። ጠቅላይ ሚኒስትር ጆርጂያ ሜሎኒም ፕሬዚዳንት ትራምፕ የተናገሩት ሙሉ በሙሉ ፈጠራ ነው በማለት አጣጥለውታል። ትራምፕና ሜሎኒ በዚህ ሳምንት ፈረንሳይ ውስጥ በተካሄደው የቡድን 7 ጉባኤ ላይ በቅርበት ሲነጋገሩ ታይተዋል። ሜሎኒ ከንግግራቸው በኋላ ግንኙነታቸው ላይ ለውጥ እንደሌለና ምንም አይነት መወቃቀስ እንዳልተፈጠረ ለጋዜጠኞች ተናግረዋል። ይሁን እንጂ ትራምፕ ከአንድ የጣሊያን ቴሌቪዥን ጣቢያ ጋር በስልክ ቃለ ምልልስ ያደርጉ ፎቶ እንድንነሳ ስትለምነኝ አሳዝናኛለች ብለዋል። ሁለቱ መሪዎች በፈረንሳይ ስብሰባ ወቅት ጎን ለጎን ተቀምጠው ፈገግ እያሉ የተነጋገሩበትን ጨምሮ በርካታ ጊዜ አብረው የሚታዩባቸው ምስሎች ተሰራጭተዋል። ትራምፕ ጠቅላይ ሚኒስትሯ ስላናገርኳት ምናልባት ደስ ብሏት ይሆናል ማለታቸውን የቴሌቪዥን ጣቢያው የፕሬዝዳንቱን የእንግሊዘኛ ንግግር ሳያሰማ በጣሊያንኛ የተተረጎመውን አቅርቧል። ይህንን ተከትሎ ጠቅላይ ሚኒስትር ሜሎኒ ትራምፕ ያሉትን ሙሉ በሙሉ ባለማመን መገረማቸውን በኢንስታግራም ላይ ለ7 ሚሊዮን ተከታዮቻቸው ባስተላለፉት አጭር የቪዲዮ መልእክት ምላሽ ሰጥተዋል። ሜሎኒ ይህ ክስተት ለመጀመሪያ ጊዜ ያጋጠመ አለመሆኑንም ገልጸዋል። የአሜሪካው ፕሬዚዳንት ለአጋሮቻቸው እንዲህ አይነት ባህሪ ለምን እንደሚያሳዩ አላውቅምም ብለዋል ጠቅላይ ሚኒስትሯ። እኔም ሆንኩ ጣሊያን ፍጹም ለምነን አናውቅም ሲሉም አክለዋል። ቢቢሲ ከትራምፕ ጽህፈት ቤት ከዋይት ሀውስ በጉዳዩ ላይ አስተያየት እንዲሰጡ ጠይቋል። እንደ አውሮፓውያኑ በ2022 የጣሊያንን ጠቅላይ ሚኒስትርነት የያዙት ሜሎኒ በጥር 2025 በትራምፕ ሲመተ በዓል ላይ የተገኙ ብቸኛዋ የአውሮፓ ሀገር መሪ ነበሩ። በአውሮፓ ህብረት አባል ሀገራት መሪዎችና በአሜሪካው ፕሬዚዳንት መካከል ድልድይ እንደሚሆኑ ተስፋ ተጥሎባቸውም ነበር። ሜሎኒ አሜሪካ ከኢራን ጋር ያደረገችውን ጦርነት በግልጽ ተቃውመዋል። ትራምፕ ሚያዝያ ላይ ከጣሊያኑ ዕለታዊ ጋዜጣ ኮሪየር ዴላ ሴራ ጋር በስልክ ባደረጉት ቃለ ምልልስ ሜሎኒ ደፋር ትመስለኝ ነበር፣ ነገር ግን ተሳስቻለሁ ማለታቸው ይታወሳል። የአሁኑ የትራምፕ ቃለ ምልልስ ከተሰማ በኋላ የጣሊያን ፕሬዚዳንት ሰርጂዮ ማታሬላ ወዲያውኑ ለጠቅላይ ሚኒስትር ሜሎኒ ደውለው ድጋፋቸውን ገልጸዋል። በርካታ የጣሊያን ፖለቲከኞችም ከጠቅላይ ሚኒስትሯ ጎን መቆማቸውን ገልጸዋል። ሌሎች ዝርዝር ዘገባዎችን ለማንበብ ድረገጻችንን እንዲሁም የፌስቡክ ገጻችንን ጎብኙ። ቢቢሲ ኒውስ አማሪክ የዩቲዩብ ገጻችንን እና የዋትሳፕ ግሩፓችንን በመቀላቀልም መረጃዎችን ማግኘት ትችላላችሁ። የራዲዮ ፕሮግራሙንም በቀጥታ በፌስቡክ፣ በዩቲዩብ፣ በናይልሳት እና በአጭር ሞገድ ላይ መከታተል እንደምትችሉ ልናስታውሳችሁ እንወዳለን። የዛሬውን አበቃን። መልካም

This is CJSW 90.9 FM Calgary, Alberta. You are listening to the Voice of Ethiopia. The German program will be on air within 10 minutes. አድማጮ ቼ ካስር ደቂቃ በኋላ ካየር ስናምጣለው ሳምንት እስክንገናኝ በቸር ይቅጠመን በየነነኝ ደና ቆዩልኝ።